0: እንባይን ሁሉ ባንቺ ያዘን አፈሰስከው በዚህ ዓለም መፈጠሬን አማረርኩኝ እንባይ ፈሶ አልፎልኛል ያንቺን ባገኝ ይቀጥላል
1: Pour bien rêver, écoutez Station B.